0: ክቡራትን ክቡራን ሰማዕትና ካብ ዜና ቫቲካን ሰናዳት መደብ ቋንቋ ትግሪና ሰላምታና ናቅርብ። ናይ ልምዓለ 31 ሓምለ 2016 ዓመተ ምሕረት መደብ ፈነዋና ሩሰሊካን ጳጳሳት ዮን መበል 14 ምስ ናይ ሕብረት መንግስታት ኣሜሪካ ኤንቢሲ ሃገራዊ ትካል ፈነወ ዘካይዶ ቃለ መሕትት ናይ ሩሰሊካን ጳጳሳት ዮን መበል 14 ናይ ወርሒ ነሓስ መርሃ ፍጻሜታት ሩሰሊካን ጳጳሳት ዮን መበል 14 ንጳጳስ ፍራንሲስ ካቪየር ድዋን ዮንጉኮን ዕለት 15 ሰነ ኣብ ውሽጣዊ ርእሰ መማሕዳር ዞባ ብሜንግ ኣብ ጥዕቲ ግዜያዊ ስምማዕ ቅድስቲ መንበርን ህዝባዊት ሪፐብሊክ ቻይናን ተራዳ ጳጳስ እንክብሉ ከም ዝሰማይዎም ጳጳሳት ዞባ ቅድመ ኣፍሪካን ማንስያት ዝዓለመናይ 4 ዓመት ክስነታዊ መደብ ንምትግባር ቃል ከም ዝኣተዉ ሃዋርያዊ ልኡኽ ቅድስቲ መንበር ኣብ ጉዋም ብምክንያት መዓልቲ ናጽነት ደሴት ጉዋን ኣብ ዝዕርኩ ምሳተ ቅዳሴ ዝለገሶ ስብከት ሓድሽ ዋሕዚ ስደተኛታት ናብ ስፓይና ኣብ ዝምልከቱ ቀንዲ ኣርእስታት ዘተኮረ ከም ዝኸውን ኣቐዲምና ንሕብር። ናይ ሎሚ መደብ ፈነወና እንሆ ሕጂ ይጅምር ክሳብ ፍጻሜ መደብና ምፅናሕኩም ምሳና ክትገብሩ ካብ ዜና ቫቲካናት ሰናዳት መደብ ቋንቋ ትግሪና ካባይ ካብ ስምዖንን ኣባ ተወልደን ኣባ ፍረዝግን ንቅድም ሰላምታና ይብፅሐኩም እናበልና ናብ ናይ ሎሚ መደብ ፈነወና ሰጋግረኩም ስናይ ምክትታል። ክቡራትን ክቡራን ሰማዕትና እዚ ትከታተሉ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ርእሰ ሊቃነ ጳጳሳት ዮን መበል 14 ምስ ናይ ሕብረት መንግስታት ኣሜሪካ ኤንቢሲ ሃገራዊ ትካል ፈነወ ኣብ ዘካይዶ ቃለ መሕትት ኣገዳስነት ስደት ኣብ ታሪክ ሕብረት መንግስታት ኣሜሪካ ብምጉላሕ ኣብ ዝቕፅል 2 ዓመታት ናብታ ዝተወልዱላ ሃገር ክበፅሑ ከም ዝኽእሉ ይሕብሩ። ርእሰ ሊቃነ ጳጳሳት ዮን መበል 14 ኣብ ካስተል ጋንዶልፎ ናይ ዕረፍቲ ግዜኦም ኣብ ዝዛዘምሉ ዕለት 29 ሓምለ ربعو مشات ناي حبرات منقصدات امريكا ان بي سي حقراو تكال فانو على محتت نخقابر اللوم زقربا حتى تقبيلو ما بزهبو مقلاتي رسالي كان باباسات ابتق على محتت بزعبا اتزافكرو مرات حبرات منقصدات امريكا تاريخ مقبر سدتيناتاتن تحاقر كم زقلوحونك الداماي تولاد حبرات منقصدات امريكا رسالي كان باباسات مخانكم انتاي سمعكم وي انتاي ترقوم اللوزبن زقربا اللوم حتى نقزا رأسهم زيادة بأقات امي امريكا ዝኾኑ ሩሰሊካን ጳጳሳት ገይሮም ከም ዝሓስቡ ኣነፂሮም ኣስዕብ ኣቢሎም ድማ ኣሜሪካዊ ምዃን እንታይ ማለት ምዃኑ ኣትሒቶም ክርእዎ ከም ዘይደሊ ገሊፆም ኣነ ኣብ ሕቡራት መንግስታት ኣሜሪካ እየ ተወሊደ ስድራይ ክሳብ ሕጂ ኣብ ኣሜሪካ እዮም ዘለዉ ንኣሜሪካ ዕብ ፍቕሪ ኣሎኒ ተልእኾይ ኣዝዩ ኣገዳሲ ሸነኽ ከም ዘለዎ ይርዳእኒ እዩ። እዚ ድማ ብልክዕ ጓሳ ናይ ሓንቲ ኩላይት ቤተ ክርስትያን ምዃንን ኣብ መላእ ዓለም ንዝርከቡ ሰባት ንምዝራብ ድምፅን ዕድል ምህላው እዩ። ማዕረ ማዕሪኡ ርእሰ ሊቃነ ጳጳሳት ዮን መበል 14 ንገዛእ ርእሶምን ህዝቢ ሕቡራት መንግስታት ኣሜሪካን ቀዳማይ ኣሜሪካዊ ርእሰ ሊቃነ ጳጳሳት ምዃን ዓብ ትርጉምን ከም ዘለዎ ርዱእ ምዃኑ ኣሚኖም ርእሰ ሊቃነ ጳጳሳት ብዛዕባ ሕቡራት መንግስታት ኣሜሪካ እንታይ ከም ዝፈትዉ ምስ ተሓተቱ ብዛዕባ እቲ ሃገር ዝቆመትሉ መትከላት ናይ ሓርነት ዕድላትን ንወለዶታት ካብ መላእ ዓለም ንዝመፁ ሰባት ኣካል ኣሜሪካ ክኾኑ ዝግበር ዕድላት ዘርዚሮም ናይ ገዛእ ርእሶም ኣብሓጎን ኣዳሓጎን ናብ ሕቡራት መንግስታት ኣሜሪካ ዝኣተዉ ስደተኛታት ምዃኖም ኣስተብሂሎም ንድሕሪት ተመሊሶም ክሓስቦዎን ከለዉ ድማ ብወገን ኣዲኦም ኣብታ ስድራ ቤት ጊላዎትን ወነንቲ ጊላዎትን ዝነበሩ ሰባት ከም ዝነበርዎምን እንተደሊኹም እዚ ሓደ ካብቲ ዝዓበይ ታሪክ ሕቡራት መንግስታት ኣሜሪካ ምዃኑ ኣፍልጦ ንክህብሉ ዝሕግዘኒ ታሪክ ዕብየትን ተመክሮታትን ኣሎ። ነቲ ንብዙሕ ዓመታት ኣሜሪካዊ ንምዃን ኣገዳሲ ዝኾነ መሰረታዊ ስርዓታት እድግፎ ኣለኹ ከምኡ ምግባር ድማ ክቅፅል እየቢሎም ናብ ሕቡራት መንግስታት ኣሜሪካ ዕደት ክትገብሩ መደብ ኣለኩም ድዩ ዝብል ዘቕረበሎም ሕቶ ኣብ ሕቡራት መንግስታት ኣሜሪካ እዚ እውን ኣብ ዝቕፅሉ 2 ዓመታት ዝተሓዝ መደብ ክኸውን ይኽእል ክሳብ ሕጂ ርጉፅ ዝኾነ ወግዓዊ መደብ የሎን ብርግፅ ግን ኣብ ቀረባ እዋን ኣብ ሕቡራት መንግስታት ኣሜሪካ ክበፅሕ ተስፋ እገብር እንክብሉ ይምልሱ ስዒቡ በቲ ኤምቢሲ ሃገራዊ ትካል ፈነወ ዝመሓደር መደብ ቋንቋ ስፓይና ተለሙንዶ ብቋንቋ ስፓይና ኣብ ዘካይድዎ ቃለ መሕትት ቅዱስነቶም ካብ መላእ ዓለም ዝመፁ ቆልዑ ብሓባር ክዝምሩ ከለዉ ብዛዕባ እቲ ንሰላም ኣብ እተገብረ ጸሎት ዝረኣይዎ ጽባቐ እንከስተንትኑ እዚ ጽባቐ ዝንኩላትና ንገለ ፍልልያትና ገዲፍና ሰብኣዊ ምዃንና ምስ እንግንዘብን ኩላትና ብመልክዕ ኣምላኽ ከም እተፈጠርና ምስ እነስተውዕልን ንኩላትና ክፈጥር ዝኽእል ጽባቐን እንሳተፎ ጽባቐን ንክንርኢ ዝዕድመና ይመስለን ኣስዒቦም ነቲ እቶም ቆልዑን ሰላም ዘቅርቦ ጸሎትን ስለምንታይ ኣብ ክንዲ ሰላምን ፍቅርን ወገን ጽልእን ይህሉ ዝብል ዘቅርቦ ሕቶ ኣዘኻኺሮም ነቲ ሰብ ብምዃን ኣብ ኩሉ ኣሕዋትን ኣሓትን ዝርከብ ክቡር ዋጋን ሃብትን እንደገና ክንረኽቦ ኣሎና ኩላትና ሰላም ኣብ ዝፈቱ ሰላም ዝደሊ ከምኡውን ፍልልያትና እናሃለወ ክነሱን ሓድሕድና ኣብ ዝቕበል ሕብረተሰብ ብሓቂ ክንሳተፍ ከምኡ ንኽእል ኣፍልጦ ክንህበሉ ኣሎና ኩላትና ንሰላም እንተሰሪሕና ግጭትን ጽልእን ዘምፅእ ብዙሕ ኩነታት ክንሰግሮ ንኽእል ኢና ምስ በሉ ቅዱስነቶም ምስ ቴሌቭዥን ዓለም ማለት ተለሙንዶ ዝገብሮ ቃለ መሕትት ንስደተኛታት ብዘመሓላለፎ መልእኽቲ እንክዘዛዝሙ ተስፋ ይሃለኹም ብስርዓት ክትነብሩ ዘኽእለኩም መገዲ ሓደራ ኣና ድዩ እንክብሉ ተማሕፂኖም ብሰንኪ በደላትን ገበናትን ካልእ ብከምኡ ዓይነት ነገራትን ዝተሰሃቀዩ ሰባት ክህልዉ ከም ዝኽእሉ ክንፈልጥ ኣሎና ሕብረተሰብ ከምኡ ክህነፅ ኣይክእልን ስለዚ ብሰላም ምንባር ክንምሃር ኣሎና ኩሉ ግዜ ንኩላትና ዝዕግዝ ትብዓትን ተስፋን ክህልወና ኣለዎ እንክብሉ ይዛዝሙ ናይ ቅድስቲ መንበር ዜናን ክፍሊ ማሕተምን ቤት ፅሕፈት ርሰሊካነ ጳጳሳት ልዩን መበል 14 ዕለት 6 ነሓሰ ኣብ ኢጣልያ ከተማ ኣሲዚ ናይ ዝገብርዎ ሓዋርያዊ ዑደት ዝክረ ነገራት ወግዓዊ ከም ዝገበሮን ኣብዚ መደብ ዝቅዱስነቶም ኪዱ ዓውደ ጉባኤ መንእስያት ፍራንቸስካውያን 226 ዓመተ ምሕረት ናይ ምዕፀዊ መስዋዕተ ቅዳሴ ክሰርዑ እውን ከም ዝኾኑ የመላኽት ሓሙስ ዕለት 6 ነሓሰ ኣብ ዓመታዊ ክብረ በዓል ደብረ ታቦር ርሰሊካነ ጳጳሳት ልዩን መበል 14 ናብ ከተማ ኣሲዚ ኢጣልያ ውስነታዊ ምብፃሕ ክገብሩ እዮም ኣብኡ ድማ ብኣማዒት ምስዝቁፅሩ መንእስያት ክራኸቡን ውሳተ ቅዳሴ ካዕርጉን ምስ ሰበስልጣን ናይቲ ከባቢ ከምኡውን ምስ ተወከልቲ ቤተ ክርስትያንን ክራኸቡ እዮም ምስቶም ኣብቲ ካብ 23 ክሳዕ 6 ነሓሰ ኪድ ቀና መንእስያት ፍራንቸስካውያን 226 ዓመተ ምሕረት ኣብ እተሰሙዮም መደብ እተሳተፉ መንእስያት ክራኸቡን ናይቲ ቀነ መንእስያት ፍራንቸስካውያን መዘዛዘሚ ውሳተ ቅዳሴ ካዕርጉ መደብ ተታሒዙ ከም ዘሎ ናይ ቅዱስቲ መንበር ዜናን ክፍሊ ማሕተምን ቤት ፅሕፈት ኣብ ዘውፅኦ መግለፂ ሓቢሩ ቅዱስ ኣቦና ንጉሆ 98 ብሄሊኮፕተር ካብ ብማዓርፎ ሄሊኮፕተር ሃገረ ቫቲካን ነቂሎም 98 ፍረቓኒ ድማ ኣሲዚ ክበፅሑን ኣብኡ ድማ ናይ ኣሲዚ ሊቀ ጳጳሳት ፌሊቼ ኣክሮካ ከምኡውን ናይቲ ዞባ ሰበስልጣን ኣቀባብላ ክገብርሎም ከም ዝኾኑን ድሕሪ እቲ ዝገብርሎም ናይ ኣቀባብላ ስነስርዓት ቅዱስነቶም ናብ ቤተ ክርስትያን ቅዱስተ ማርያም ዘመላእክቲ ክኸዱን ኣብኡ ድማ ምስ ላዕለዋይ ሓለቓን ናይ ዞባታት ጨንፈር ፍራንቸስካውያን ኣሕልቀ ክራኸቡን ምስ መንእስያት ድማ 1845 ደቃይቕ ንጎሆ ኣብ ቅርዓት ቅዱስተ ማርያም ዘመላእክቲ ተረኺቦም ካብቶም መንእስያት ንዝቐረበሎም ሕቶ መሰረት ገይሮም ዓለም ዕዳን ክልግሱ ከም ዝኾኑ ሓቢሩ ደድሕሪ እቲ ፍጻሜ ርእሰ ሊቃነ ጳጳሳት ንተወከልቲ ማሕበር ፍራንቸስካውያን እንኮላይ ንኣባላት እቲ ንመበል 800 ዓመት ሞት ቅዱስ ፍራንቸስኮ ፍጻሜታት ዘዳለውዎ ሃገራዊ ሽማግለ 9:40 ናይ ንጉሆ ኣብ ገዳም ክራኸቡን ሰላምታ ከቕርቡን እዮም ድሕሪ 10:00 ናይ ንጉሆ ርእሰ ሊቃነ ጳጳሳት ልዮን ንመበል 14 ኣብ ቤተ ክርስትያን ቅድስተ ማርያም ዘመላእክት ቅዳሴ ክዕርጉ እዮም ድሕሪኡ ርእሰ ሊቃነ ጳጳሳት ብሄሊኮፕተር ልክዕ 9:40 ድሕሪ ቀትሪ ካብ ኣሲዚ ነቂሎም 9:45 ደቃይቅ ድሕሪ ቀትሪ ኣብ ቫቲካን ክኣትዉ መደብ ተታሒዙ ከም ዘሎ ናይ ቅዱስቲ መንበር ዜናን ክፍሊ ማሕተምን መግለፂ ይሕብር ኪዱ 226 ዓመተ ምሕረት ቅነ ፍራንቸስካውያን መንእሰያት ኣብ ኣሲዚ ካብ 18 ክሳብ 33 ዓመት ዝዕድሚኦም መንእሰያት ኣመንትን ዘይኣመንትን ካብ መላእ ኤውሮፓ ዝመፁ ዘሳትፍ ኣጉራዊ ዓውደ ጉባኤ ኮይኑ ዓውደ መፅናዕቲ ጸሎት ናይ መዝሙሩን ሙዚቃን ውድድርን ካልእ ዝተፈላለዩ መደባት ዘተቃልል ኮይኑ 226 ዓመተ ምሕረት መንበር 800 ዓመት ዕረፍቲ ቅዱስ ፍራንቸስ ዝዝከረሉ ዓመት እውን ብምዃኑ ኣብ ምሉእ ዓመት ድማ ኣብ ኣሲዚ ነዚ በዓል ዝንምዝካር ብዙሕ ፍጻሜታትን ምስተ ቅዳሴታትን ዓውደ ኣኼባታትን ዓውደ መፅናዕትታትን ከም እተኣንገደ ዜና ቫቲካን የዘኻኽር ናይ ቅዱስቲ መንበር ዜናን ክፍሊ ማሕተምን መግለፂ ኣስዒቡ ናይ ርእሰ ሊቃነ ጳጳሳት ዓበይቲ ፅምብላት ጉዳያት ዝከታተል ቤት ፅሕፈት ዝሃቦ መግለፂ ጠቂሱ ቅዱስነቶም ኣብ ወርሒ ነሓሰ ዘዕርጎ ምስተ ቅዳሴ እንክሕብር ብጀካ እቲ ኣብ ኣሲዚ ዘዕርግዎ መስተ ቅዳሴ رسالي كان باب بسات قدام على تعصر تحموش تانا حاسس حد عصرت أب عمدها كبرا وعال فلسطة لماريام ناينو قوها أب باب بساو كمسنا قدوس توماس بعال فيلانوفا أب كاستل غاندر فوق داسيك عرقو إيام قدام على تسران كلتانا نحاسر رسالي كان باب بسات ليون منبال عصرت أربعتا أب منبال أربعان شوعة حتام عود أخيبا محزنة هزبطتنا مستعف نابتا أب مأكلة إيطاليا التركب كتما ريميني وسنطو متحك قبرو إيو مشت لك ساعة عصر تشمونتان فراقان أب تينايتا كتما ودب في تزولو كرعات مشطا داسي كعرقو إيو كوم أوون كدام لتسران تشعتنا نحن سخدو سنطو ساعة عصر تشمونتان حرقاتري أب بيتا كريستيان كردسترينج الماريام زك ألعي أب كاستل غاندولفو مشطا داسي كعرقو كم زخونو يم ملاخت رسالي كان باباسات إلى المبال عصر تربعته نباباس فرانسيس خافير دوان يونغ كون على تعصر تحموش السنة أبوش تاور سمم عدار زوبا بامينغ أبت حتق زيعو سمم عدست منبرن هزباوي تريبابليك تشاينا ترادا باباس انكبلو كم سميوام على تسلسة حملة ناي كدست منبر زينان كفر محتم المقلتي أفليتو فرانسيس خافير دوان يونغ كون على ترانت شعطن حملة أب بامينغ أبوش تاور سمم عدار زوبا تشاينا ترادا باباس نخخونو كدوس أبونا على تعصر تحموش السنة كم صمي ومزح حبرن عايك الدست منبر زينان في المحتم المقلتي أصعيبو زي الشماتزي للدعري اتي أب منغو قدست منبرن هزباوي تريبابليك تشاينان التقابرق زيعو سمم دعري متلاه قزمة أكوينو باباس فرانسيس خافير دوان يونغ كون على تشدست التحصص شعن 980 عامة محرات أب حانجين هوتشي وشت أوي مونغوليا زتولو كوينوم كاب كل التشعن كسع كل التشعن شعاة عامة محرات هبي أبزر كبه طعام تيولوجيا صدما حرون كابه كل التشعن شمتن كسع كل التشعن عصر تسرستن عامة محرات أب منبرة باب بيجينغ منبرة باب سنوات عقودات بيجينغ ونه كم تماهرون ألات حدا تريك لتشعن عصر تحدن عامة محرات أب سبخة بامينغ معركة كانت كم تقبلون كابه كل التشعن عصر تسرستن كسع كل التشعن عصر تشدشتن عامة محرات أب تايوان أب زركب فو جين كاتوليك منبرة باب تمهرتم ون كم زقد تسعلون ناب سبخة أمستمالسو كاب كل التشعن عصر تشدشتن كسع كل التشعن عصران عامة محرات وانا محرار نايتي كباب ما أكل هنسة كوينم كم زقل قلون ساني حمدما ترارا باباس بامين كوم اون كوموس كاتدرال نايتا سبخة كوينم كم زقل قلو يم ملاخت
1: زي زينا فاتيكان ايو بزوان باباسات محبر ابيسكوبوس او غوبيتات مبرق افريكا نزي سعبو 4 عامتات نمرسيات ناي بيت كريسيان حبارا او غسنتا او قدامنت كسر علوم قالات يوم بتوساخ دما ابت زوبان زركبو بوليتيكا وين مراحتي نمز مزامن سيات دو كبلو بصنعات تويعوم لكا باباسات ناي تي اب تانزانيا زركب كاتوليكا وير اس سبغام بياز غونو بزو ابونه جيرفاس جون مواسيكوا بلا نيايسونغا حدیش ابوم بر محبر اپیسکوپوس او گوبایتات مبرق افریقا خوینوم تمریت هم. زحلف سنبت لیکا و پاسات نیا ایسانگا اب نایروبی اب زرکب میدا لوریتو مسانگاری اب زتخیده مزازم مسواعت قداسی نای مبل عسران حدن حفش او گوبای محبر اپیسکوپوس او گوبایتات مبرق افریقا مریحوم. اتوم لیکا و پاسات اب نای علتون بابات قدوس مصحف استن تینوم. زتو احبام حلافنت بممان دماء مستنگو سلمان تباب زحطة تلو صلوات قمز سمامعو حبيروم. بسوان باباسات تزوبا اب مزازمي مبل عسران حادن حافش او قبعي محبر ابيسكوبوس او قبعي تات مبرق افريكا اب زو سوو مزازم مقلسي نتسواتاتن سقاتاتن مكراتاتن منسيات بقبو نمسمع زلوهم سنعات بممان اب هيوتن هواريو تلغو بيت كريسيانن مساتوم سقعاز قبراو سقم تكوز دو كالات يوم. اتیناي بوتان پاپاسات حفش او گوبه قابلت عصرت تشعت کساب اسران شدیشتن حمله اب نایروبی تخایدو اتیب علت اسران حمشتن حمله کل تشعن اسران شدیشتن زوات نایتون بوتان پاپاسات ملختی سینودوساو گعزو امسیا مسمنسیات دلدل سو تافین تسفان فتحن سنای من محدارن مهناس بزبل مریح کالز تخایدو گوبه نزلو رائی یبره بسوان پاپاسات اب ملاعت زوبا بیت صفت گدهات منسیات بمقوامن بمبرتعن ኣብዚ ዲጂታላዊ ዘመን ብዲጂታላዊ ኣገባብ ወንጌል ዝሰብኩ ካቶሊካውያን ሰበኽቲ ወንጌል ብምስልጣን ትምህርትን ምኽርን ንጥፈ ሓሳብ ስራሕን ምዕባለ ክእለትን ብምስፋሕ ከምኡውን ኣብ ኣገልግሎት መንስያት ናይ ድሕንነትን ተሓታትነትን ፖሊሲታት ብምጽናዕ ተሳትፎ መንስያት ኣብ ቤተ ክርስትያንን ኣብ ማሕበራዊ ህይወትን ንምብርታዕ ቃላት እዮም። ብተወሳኺ ኣብ መንጎ ኣባላት ኤጲስቆጶሳዊ ጉባኤታት ኣመሰያ ዘሎ ምትሕብባርን ሓድነትን ንምዕማቕ ቃላት እዮም። ከምኡውን ምስ መንግስታትን ዞባውያን ትካላትን መሻርክቲ ልምዓትን ብምስራሕ ውሑስን ሕጋውን ምንቅስቃስ መንስያትን ዝለዓለ ማሕበራዊ ተሳትፎን ብውዕልን ዘተን ዝካየድ ሰላማዊ ፍታሕ ግጭታትን ንምስፋሕ ክሰርሑ ምዃኖም ኣረጋጊጾም። እቶም ብፁዓን ጳጳሳት ንፖለቲካውያን መራሕቲ እቲ ዞባ ብቀጥታ ኣብ ዘመሓላልፍዎ መልእኽቲ መንስያት ኣብቲ ጉባኤ ዘካፈልዎም ተመክሮታት ኣመልኪቶም ዘለዎም ስጋት ገሊጾም። መንስያት ኣብ እዋን ምርጫ ጥራይ ከም ዝጥቀምሎምን ድሕሪ ቁፅሪ ድምፂ ግን ከም ዝርስዕዎምን ብግልጺ ሓቢሮምና ዝበሉ እቶም ብፁዓን ጳጳሳት ነቲ መንስያት ዘለዎም ድኽነትን ጸገምን መዝሚዝካ ንብሕታዊ ፖለቲካዊ ረብሓ ምጥቃም ዝግበር ዝኾነ ይኹን ምዝመዛ ከብክዕ ንጽውዕ። ኣብ ክንድኡ ፖለቲካውያን መራሕቲ ንመንስያት ተስፋ ዝህቡ መራሕቲ ክኾኑ ንዕድም ኢሎም። እቶም ብፁዓን ጳጳሳት ምስ ቤተ ክርስትያን ብምትሕብባር ንመንስያት ዘማዕብል ሓዋርያዊ ስነ ልቦናዊ ትምህርታውን ዲጂታላውን ናይ ደጋፊ ኣወቃቕራታት ንምፍጣር ምስሓት ኣብያተ ክርስትያንን ናይ ሃይማኖታት መሻርክትን ትካላት ንግድን ውድባት ልምዓትን ብሓደ ክሰርሑ ጸዊዖም። ናብ መንስያት ኣብ ዘተኮረ መልእኽቶም ድማ እቶም ብፁዓን ጳጳሳት መንስያት መጻኢ ቤተ ክርስትያን ጥራይ ዘይኮኑስ ኣገዳሲ ኣካል ናይቲ ናይ ሕጂ ሃዋርያዊ ተልእኾ ከም ዝኾኑ ኣገንዚቦም። መልእኽቲ ቅዱስ ጳውሎስ ናብ ጢሞቴዎስ ብምጥቃስ ድማ መንእሰዩ ኢሉ ሓደ እኳ ይንዓቕካ፣ ግና ነቶም ኣመንቲ ብቃል ብኣካይዳ ብፍቕሪ ብእምነት ብንጽሕና እውን ኣርአያኩኖም ብምባል ኣተባቢዖም። ብተወሳኺ እቶም ብፁዓን ጳጳሳት መንስያት ምስ ክርስቶስ ብምጓዓዝ ልቦም ብቃል ኣምላኽን ብቅዱስ ቁርባንን ክልወጥ ብምፍቃድ ሕጉሳት መስከርቲ ወንጌል ብምዃን ንደቂ መዛምርቲ መንገዲ ኤማሁስ ክመስልዎም ጸዊዖም። ኣመሰያ ናይ ማሕበር ኤጲስቆጶሳዊ ጉባኤታት ምብራቕ ኣፍሪካ ሕጽረተ ቃል እዩ። ንሱ ድማ ናይተን ኣብ ምብራቕ ኣፍሪካ ዝርከባ 8 ሃገራት ኤርትራ፣ ኢትዮጵያ፣ ኬንያ፣ ማላዊ፣ ደቡብ ሱዳን፣ ሱዳን፣ ታንዛንያ፣ ዩጋንዳን ዛምቢያን ዘጠቓልል ንሃገራዊ ኤጲስቆጶሳዊ ጉባኤታት ዘገልግል ካቶሊካዊ ትካል እዩ። ሃገረ ጅቡቲን ሶማልያን ድማ ተሓባበርቲ ኣባላት እያተን። ኣብ ኩሉ ንጥፈታት ኣመሰያ ልዑል ስልጣን ናይ ኩሎም ብፁዓን ጳጳሳት ሃገራት ኣመሰያ ኣብ ዝተኣከብሉ ሓፈሻዊ ጉባኤ ዝተመርኮሰ እዩ። ኣብ መንጎ ሓፈሻዊ ጉባኤታት ፈጻሚ ኣካል ብመሰረት ቀዳምነታት ኣመሰያ ኣገደስቲ ውሳኔታት ይሕልፍ። ናይ መዓልታዊ ውሳኔታት ድማ ብስማ ብመንበር ብዋና ጸሓፊ ዝውሰድ ኮይኑ ንሱ ድማ ንክፍልታትን ትካላትን ኣመሰያ የወሃህድ። ሃዋርያዊ ልኡኽ ናይ ቅድስት መንበርን ወኪል ደሴታት ሰላማዊ ውቅያኖስን ሊቀ ጳጳሳት ጋቦር ፒንተር ኣብ ዘዕረግዎ መስዋዕቲ ቅዳሴ መበል 82 ዓመት መዓልቲ ሓርነት ጓም ኣኽቢሮም። ኣብቲ ስነ ስርዓት ጻውዒት ርእሰ ሊቃነ ጳጳሳት ልዮን መበል 14 ንሰላምን ንምቅናስ ኣጽዋርን ዘሐደሱ ክኾኑን ከለዉ ነቲ ኣብ ግዜ ካልኣይ ውግእ ዓለም ህዝቢ ዘሕለፈ መከራን መስዋዕትን እውን ዘኪሮም። ብዘይካዚ ናይ ርእሰ ሊቃነ ጳጳሳት ናይ መንፈስ ቅርበት ናብቲ ህዝቢ ኣብጺሖም። እቶም ናይ ኒውዚላንድ ሃዋርያዊ ልኡኽ ናይ ቅድስቲ መንበርን ናይ ደሴታ ሰላማዊ ውቅያኖስ ወኪልን ዝኾኑ ሊቀ ጳጳሳት ጋቦር ፒንተር ብዕለት 21 ሓምሌ 2026 ኣብ ሃጋትና ኣብ እትርከብ ካቴድራል ቅድስት ድንግል ማርያም ጓም ካብ ሰራዊት ጃፓን ናጻ ዝወጸትሉ መበል 82 ዓመት ንምኽባር መስዋዕቲ ቅዳሴ ኣዕሪጎም። እቶም ሃዋርያዊ ወኪል ናይ ቅድስቲ መንበር ምስ ሊቀ ጳጳሳት ርእሰ ሰበኻ ኣጋኛ ብፁዕ ኣቡነ ረያን ፒጂሚነዝን ካልኦት ካህናትን ብምዃን ነቲ ናይ ምስጋና መስዋዕቲ ቅዳሴ ኣዕሪጎም። እዚ ድማ መንፈሳዊ ቅርበት ርእሰ ሊቃነ ጳጳሳት ልዮን መበል 14 ንህዝቢ ጓም ዘርኣየ ኣጋጣሚ እዩ ነይሩ። ደሴት ጓም ናጽነት ንምምላስ ዝተቃለሱ ወታደራት ኣሜሪካ እናዘከረት ንኣምላኽ ድማ እናመስገነት በብዓመቱ ብዕለት 21 ሓምሌ መዓልቲ ሓርነት ተኽብር። እቲ መስዋዕቲ ቅዳሴ ድሕሪኡ ብዝተኸየደ ናይ ዝኽሪ ጸሎት ስነ ስርዓት ዝተሰነየ ኮይኑ ነቶም ኣብ ግዜ ውግእ ዝሞቱን ዝተሳቀዩን ሰባት ዝነበሮም እምነትን ትብዓትን ዘኽበረ ነይሩ። ብዕለ 8/1941 ብዙሓት ሰባት ኣብታ ናይ ቀደም ካቴድራል ኣጋኛ በዓል ጽንሰታ ንምኽባርን ንጠበቓ ጓም ዝኾነት ቅድስቲ ማርያም ዘካምላን ንምዝካር ተኣኪቦም ነይሮም። ይኹን እምበር እቲ ስነ ስርዓት ብናይ ጃፓን ነፈርቲ ውግእ ብዝተፈጸመ ደብዳብ ተቋሪጹ። ውግእ ምስ ተጀመረ እታ ንእሽቶ ግዛት ኣሜሪካ ዝኾነት ደሴት ጓም ድማ ናብቲ ካልኣይ ውግእ ዓለም ተሳሒባ ኣትያ። ወላ እኳ ከምቲ ሓደ መዓልቲ ቅድሚኡ ኣብ ፐርል ሃርቦር ዝተፈጸመ መጥቃዕቲ ብሰፊሑ እንተዘይተዘከረ ጓም እውን ብዕለት 8 ታሕሳስ ድሕሪ 4 ሰዓታት ጥራይ ብሰራዊት ጃፓን ተወሪራ ነይራ። እታ ደሴት ብዕለት 21 ሓምለ 1944 ክሳብ ናጻ እትወፅእ እቲ ወራር ንህዝቢ ጓም ዓብዪ መከራ ኣስዒብሎም እዩ። እቶም ሃዋርያዊ ልኡኽ ቅዱስ መንበር ነቶም ካብ ካልኣይ ውግእ ዓለም ዝድሓኑ ሰባትን ኣመሓዳሪት ጓምን ሓዊሱ ንልዕሊ 800 ዝኾኑ ሰበ ስልጣን መንግስትን ወተሃደራውያን መራሕትን ሲቪላውያን ማሕበረሰብን ዝሓቆፈ ጉባኤ መደረ ኣስሚዖም። ቅዱስ ኣቦና ንህዝቢ ጓምን ንርእሰ ሰበኻ ኣጋኛን ንነፍሲ ወከፍ ስድራ ቤትን ብፍላይ ድማ ነቶም ኣብቲ ጸልማት ዓመታት ካልኣይ ውግእ ዓለም ዘሕለፍዎ ናይ ስቓይ ተዘክሮታት ኣብ ልቦም ሒዞም ንዝነብሩ ዘለዉ ሰባት ጸሎቶም ከረጋግጸልኩም ሓቲቶምኒ ኢሎም። ብዘይካቶም ኣብቲ ቦታ ዝነበሩ ብኣሽሓ ዝቝጸሩ ሰባት እውን በቲ ናይቲ ባዝሊካ ቐጥታዊ ፈነዋ ኣቢሎም ነቲ መስዋዕተ ቅዳሴ ካብ ውሽጥን ወጻኢን ተኸታቲሎሞ። እቶም ሃዋርያዊ ልኡኽ ርእሰ ሊቃነ ጳጳሳት ልዮን መበል 14 ንሰላምን ንምቅናስ ኣጽዋርን ዘቕርብዎ ተደጋጋሚ ጻውዒት ብምሕዳስ እቶም ምእመናን ምእንቲ ብውግእን ግጭትን ንዝተጐድኡ ሃገራት ክጽልዩ ተማሕጺኖም። ናይ ሎሚ ንጎ ጸሎትና ካብ ጓም ወጻኢ ንርሑቕ ዝበጽሕ እዩ ዝበሉ እቶም ሊቀ ጳጳሳት ሓመስ ንደቂ ኣምላኽ ኣብ ዘሳቅየሉ ዘሎ ኩሉ ቦታ ንጽሊ ኣለና። ፖለቲካውያን መራሕቲ ኣብ ክንዲ ዕንወት ዘተ ክመርፁ ወተሃደራዊ ሓይሊ ድማ ወትሩ ኣብ ኣገልግሎት ሰላምን ፍትሕን ክውዕል ንጽሊ ኢሎም። ኣብቲ መኽፈቲ ዘረብኦም ሊቀ ጳጳሳት ፒንተር ነቶም ኣብ ዓመታት ውግእ መከራ ዝጸገቡ ሰባት ዘኪሮም። ነቶም ኣብተን ዘሕዝና ዓመታት ምድራዊ ጉዕዞኦም ዘብቅዑ ሰብኡትን ኣንስትን ሕፃናትን ንዘክሮም። ነቶም ናብ ገዝኦም ፈጺሞም ዘይተመልሱ ንዘክሮም። ነቶም ኲናት ደው ምስ በለ እውን ቁስሎም ከይሓወየ ዝጸንሐ ሰባት ንዘክሮም ኢሎም። ኣብቲ ዘስምዕዎ ስብከት እቶም ሃዋርያዊ ልኡኽ ኣብቲ ናይ ዕለቱ ንባባት ቅዱስ ወንጌልን ታሪኽ ነቢ ዮናስ ካብ ከብዲ ዓሳ ምውፅኡን ተመርኪሶም ትንተና ሂቦም። ንክርስትያን ምልክት ዮናስ ብቐጥታ ንክርስቶስ እዩ ዘመልክት ኢሎም። ነቢ ዮናስ ብሂወት ቅድሚ ምውፅኡ 3 መዓልቲ ኣብ ከብዲ ዓሳ ከም ዝነበረ፣ ኢየሱስ እውን ካብ ምዉታት ቅድሚ ምትንስኡ 3 መዓልቲ ኣብ መቃብር ክጸንሕ ነይርዎ። ኣምላኽ ንናይ ደቂ ሰባት ስቓይ ዝሃበ ዓብ መልሲ ትንሣኤ ሙታን ምዃኑ እውን ኣስሚሮምሉ። መስቀል ከም ስዕረት ኮይኑ እኳ እንተተራእየ፣ ፋሲካ ግን ናይ ዓወት ግልጸት እዩ፣ ትንሣኤ ድማ ሓዲስ መጀመርታ ኮይኑ ኢሎም። ብፁእ ሊቀ ጳጳሳት ኣቡነ ጂመነስ ብዛዕባ ኣገዳስነት እቲ ጽምብል ክገልጹን ከለዉ እቲ ናይ መዓልቲ ሓርነት መስዋዕተ ቅዳሴ ኣዝዩ ዘተኣኻኽብ እዋን ምዃኑ ገሊጾም። እቲ ኣብ ባዝሊካ ዝተኸየደ መስዋዕተ ቅዳሴ መዓልቲ ሓርነት ቤተ ክርስቲያን ክትኮኖ ዝተጸውዓትሉ ሓደ ኣካል ክርስቶስ ምዃና ብጽቡቕ መልክዕ ዘርኣየ እዩ ነይሩ ዝበሉ እቶም ሊቀ ጳጳሳት ካህናትን ደናግልን ምእመናንን ሲቪላዊ መራሕትን ኣባላት ሰራዊትን ሓርበኛታትን ካብ ኩሉ ዓውድታት ደሴትና ዝመጹ ሰባትን ተኣኪቦም ክጽልዩ ምርኣይና እቲ ዝዓመቖ ሕብረትና ኣብ ፍልልይና ዘይኮነስ ኣብ ክርስቶስ ምዃኑ ዘዘኻኽር እዩ ኢሎም ተዛሪቦም። ብፁእ ሊቀ ጳጳሳት ኣቡነ ጂመነስ ወሲኾም ብሓባር ኮንና ስለ እቲ ናይ ናጽነት ውህበት ኣመስጊና ንነባሪ ሰላም ጸሊና፣ ነቶም ንሃገርና ክብሉ ዓብዪ መስዋዕቲ ዝኸፈሉ ኣኽቢርና፣ ንደሴት ጓም ድማ ኣብ ትሕቲ ፍቑር ሓልዮት ኣምላኽ ኣማሕጺናያ ኣለና። ኣብ ዙርያ ቅዱስ ቁርባን ክንከብ ከለና ሓደ ስድራ ቤትን ሓደ ማሕበረሰብን ብጐይታ ዝሓበርና ሓደ ህዝብን ከም ንኸውን ዘርኢ ዓብ ምልክት ብምባል ቃሎም ዛዚሞም።
0: እዚ ዜና ቫቲካን እዩ። ኣብ ውሽጢ ሒደት መዓልትታት ጥራይ ካብ 1500 ክሳብ 2007 ናብቲ ስፓይናዊ ከባቢ ሴታዊ ክበጽሑን ከለዉ ዕለት 30 ሓምለ ድማ ኣማኢቲ ካልኦት ስደተኛታት ነቲ ዶብ ከም ዝሰገሩ ማድሪድ ስደተኛታት ናብ ዝመጹለን ሃገራት ናይ ምምላስ ውሳነ ከተተግብር ከም ዝኾነትን ከምኡ እውን ምስ ሞሮኮ ዘለዋ ምትሕብባር ከተሐይልን እንከላ ሰበስልጣን እቲ ከባቢ ድማ ከቢድ ሰብኣዊ ህጹጽ ኩነታትን ኣብ ማእከላት መቐበል ኣጋይሽ ልዕሊ ዓቐን ምጽቕቓጥ ከም ዝፈጠረ ይሕብሩ። ኣብ ሰሜናዊ ገማግም ባሕሪ ሞሮኮ እትርከብ ስፓይናዊት ከባቢ ሴታው መሊሳ ኣብ ማእከል ጸቕጢ ስደት ኮይና ኣላ። ኣብ ውሽጢ ሒደት መዓልትታት ጥራይ ካብ 1500 ክሳብ 2007 ናብቲ ስፓይናዊ ከባቢ ሴታው ክበጽሑን ከለዉ ዕለት 30 ሓምለ ድማ ኣማኢቲ ካልኦት ስደተኛታት ከም እተጸምበሩን እዚ ድሕሪ ግንቦት 2021 ዓ ም ኣብ ابتعر سما محدار كتمز تمزجبة زعبة وحز سدتنات كوينو للعصر تشع السبات أبوش تخلط معلتا تتراي نعب ماريت سباينا كم زعاتو ينكر اتي حدش معبر سدتنات قبل على مقبل سدتنات مأكلات عبد ساقتي فتر مهلاو نايتي رسما محدار زبا ستا وحلافي خوان فيباس نتي ساعت سدتنات فتصوم سبعون محبرون حدود كونتات انقبل بمقلات مأكلات سدتنات العاقنة كم زخونا اون يحبر بمصر سبستان اتزوبا ابزحرفو معلتات العلي شحن حموش دميتين سبات ببحر كم زعاتون بمأكلات قمقم معلتاوي استاد كل دميت سبات كم زماتو يحبر كابتوم بركت زبالو تحتعد موقعو كم زخونون ازي كم زيلون كلو قلقوت اما اتسابات ابتا ابتقع اتركب كتما فيدك موروكو تأكيبوم ببحرن حصور دوب بمحقوارن ناب السيتاو كاعتو يفتونو كم زلون بمسارات قلناي دكابا بمسكرنات اتي ابتتقع دوب زر زلو متخاب سدتيناتات بتي ابك اربعوان بزعبا مخفات دوب زملكت زتنازحة ورز تدرخ مخوانو يحبرو منغست سباينا نتم بزي حقاو مقدد نابت كباب زعاتو سدتيناتات ناب حقرو من مملاس بزتخ علماتان بقول طفك قدسل من سبا سلطان مروكو أبس ممعو كم زبتسح أفليتو ناي سباينا مرهي منغستي بيدرو سانشيز منغستي نتحسس اوان نمم حدار كلو زلوت أقاتات نمو دابن مسراباتن أقراو تكالن موها حد نمحيال ملو توفاينات كم زلو كرقاقتن كلو منستري وشتاو قدات اوان نتي جملو وح زي مستكبرات مربابات زي حقا مسجار لك سبات بمتأسسار أب مونغو سباينان مروكم زعبا سدد زملك الزلو متحببار تنعو مخوانو داقيمو يرقاقت سيتاو مسميليلا بمخوان أب مونغو حبرات أوروبان أهور أفريكان زركب انكو مريت دوب توكل زي بوتازي بعلو أب مسمرات سددنا بأوروبا كابتوم كأند بوتاتات حاد يقابرو اتي نايمو داتا عبيك لولاو وحز سددناتات كابكل التشحن سران حادن زجمر كوينو ازدما اب منغو سباينان مروكون بسانكي قوداي معرباو سحارا سنميلاو كلاو واتري ابزل على ترزو ابزنبر الوان ايو كابشعو جميرو كلتياو زمدناتات ببقرو بدهاقما يهنس اون انتالو اتوم حدستي مزاعتي جن ممحدار وحز السدات بخميك اتسالي بدهو كوينو كامزغت سلزار ايو كوينوم مسدلتات تسادتا اقراو متحق غازن مكلقا لنايتوم ازيوم متقالعتن زيت حوا وسأون مخانو ينكر كبراتن كبران سمعتنا سلام كتتالكم نمسكن ناي لومي مدب فنونا أبزي الزازم أبنايت بحمد فنو كسابن الراقب بدحنا سلام تنحو يتبارك يسوس كريستوس لوليتور يسوس كريستوس

0: ክቡራትን ክቡራን ሰማዕትና ካብ ዜና ቫቲካን ኣሰናዳት መረብ ቋንቋ ትግሪና ሰላምታና ናቐርባ ናይ ሎም ዕለት ሓደ ናሓሰ 226 ዓመተ ምሕረት መደ ብፈናወና ርእሰ ሊቃነ ጳጳሳት ልዑል መበል 14 ንደራፊትን ሙዚቀኛ ንደራሲትን ሓዳሚትን ስነጥበባዊት ፓቲ ስሚዝ ተቐቢሎም ከም ዘዘራረቡን ርእሰ ሊቃነ ጳጳሳት ልዑል መበል 14 ሓድሽ ጠለባት ምሕዳራን ኣብ ዝሓለፈ ዓመታት ዝተኣታተወ ሓያሉ ኣገደስቲ ሕጋዊ ለውጥታትን ኣብ ግምት ብምእታው ኣድላይነት ንምፍታሕ ነቲ ናይ 223 ሕጊ ዝትክእ ሓድሽ መሰረታዊ ሕጊ ከም ዘፅደቁን ርእሰ ሊቃነ ጳጳሳት ልዑል መበል 14 ንወርሒ ናሓሰ ዘቕረቦ ናይ ጸሎት ሓሳብ ኣብ ኩላይት ቤተ ክርስቲያን ቅዱስነቶም ኣብቲ ካብ ዕለት 30 ሓምለ ክሳዕ ዕለት 2 ናሓሰ ኣብ ከተማ ቹላካናስ ዝካየድ ሃገራዊ መዓልቲ መንእስያት ፔሩ 226 ዓመተ ምሕረት ዘመሓላለፎ መልእኽቲ ኣብ ዝምልከቱ ቀንዲ ኣርእስታት ዘተኮረ ከም ዝኸውን ስዕቡ እውን ኣብ ነፍሶ ከፍ ቀዳም ብናሆም ጳውሎስ ዝቐርብ ብመደብ መንእስያት ክህልወና ምዃኑ ኣቐዲምና ንሕብር ናይ ሎሚ መደብ ፈነወና እንሆ ሕጂ ጅምር ክሳብ ፍጻሜ መደብና ብስናሐኩም ምምሰና ክትገብሩ ካብ ዜና ቫቲካና ሰነዳት መደብ ቋንቋ ትግሪና ካባይ ካብ ስሞንን ኣባ ተወልደን ኣባ ፍረዝግን ንዕድም ሰላምታና ይብፃሕኩም እናበልና ናብ ናይ ሎሚ መደብ ፈነወና ኣሰጋግረኩም ሰናይ ምክትታል። ክቡራትን ክቡራን ሰማዕትና እዚ ትከታተሎ ዘለኹም ዜና ቫቲካን መደብ ቋንቋ ትግሪና እዩ። ዕለት 31 ሓምለ ቅድሚ ፍርቂ መዓልቲ ርእሰ ሊቃነ ጳጳሳት ልዑል መበል 14 ንደራፊትን ሙዚቀኛ ንደራሲትን ሓዳሚትን ስነ ጥበባዊት ፓቲ ስሚዝ ተቐቢሎም ከም ዘዘራረቡ ናይ ቅድስቲ መንበር ዜናን ክፍሊ ማሕተሙን መግለፂ ኣፍሊጡ። ርእሰ ሊቃነ ጳጳሳት ልዑል መበል 14 ምስ ኣሜሪካዊት ደራፊትን ሙዚቀኛ ንደራሲትን ሓዳሚትን ስነ ጥበባዊት ፓቲ ስሚዝ ዓርብ ንጎሆ ዕለት 31 ሓምለ ኣብ ሃገረ ቫቲካን ሃዋርያም መንበሮም ተቐቢሎም ከም ዘዘራረቡን ስሚዝ እዚ ከም ርእሰ ሊቃነ ጳጳሳት መበቆላ ካብ ቺካጎ ኣሜሪካ እዩ። ዕለት 8 ግንቦት 225 ዓመተ ምሕረት ርእሰ ሊቃነ ጳጳሳት ልዑል መበል 14 ተኸታሊ ቅዱስ ጴጥሮስ ኮይኖም ዝተሓረይሉ ዝኽሪ ቀዳማይ ዓመት ፅምብል ስሚዝ ኣብ መበል 61 ኣህጉራዊ 2 ዓመታዊ ምርኢት ስነ ጥበብ ቬነትያ ናይ ቅዱስ መንበር ክፍሊ ምርኢት ከም ዝመረቐት ናይ ቅዱስ መንበር ዜናን ክፍሊ ማሕተምን መግለፂ የዘኻኽር። ስሚዝ ኣብ ዝሓለፈ ወርሒ ሚያዝያ ምስ ድሕሪ ካብዚ ዓለም ብሞት ምፍላይ ርእሰ ሊቃነ ጳጳሳት ፍራንቸስኮ ሒደት መዓልታት ምስ ዜና ቫቲካን ኣብ ዝገበረቶ ቃል ኣመሕትት ብዛዕባ እቲ ንመጀመርያ ግዜ ዕለት 10 ሚያዝያ 2013 ዓመተ ምሕረት ኣብ ናይ ዕለተ ረቡዕ ሓፈሻዊ ኣስተምህሮ ትምህርተ ክርስቶስ ዝተላለየቶም ርእሰ ሊቃነ ጳጳሳት ፍራንቸስኮ ድሕሪ ሓደ ዓመት ንፍራንቸስኮ ዝተወፈየ ምርኢት ዘቕረበት ኮይና ነተን ኣዝየን ዘቕረብዎን ዘፍቅርዎን ቃላት ፍቕሪ ትሕትና ርህራሄ ኣብ ልብና ዓቂብና ክንዝክረንን ክንምስክረንን ይግባእ። ከምኡ እውን ከምቲ ገለ ዓበይቲ መምሃራና ዝመሃርዎ ንክርስቶስ ክንመስሎ ክንፅዕር ኣሎና። ንፍራንቸስኮ ምምሳል ማለት ክሳብ ክንድኡ ናብ ኣምላኽ ምቕራብ ማለት እዩ ከም ዝበለት ይዝከር። ርእሰ ሊቃነ ጳጳሳት ልዑል መበል 14 ሓድሽ ጠለባት ምሕደራን ኣብ ዝሓለፈ ዓመታት ዝተኣታተወ ሓያሉ ኣገደስቲ ሕጋዊ ለውጥታት ናብ ግምት ብምእታው ኣድላይነት ንምፍታሕ ነቲ ናይ 223 ዓመተ ምሕረት ፅሑፍ ዝትክእ ሓድሽ መሰረታዊ ሕጊ ከም ዘፅደቁን እዚ ሓድሽ ሕጊ ንትድሮ ብዘለዎም ናይ ተኸታሊ ቅዱስ ጴጥሮስ ስልጣን መሰረት ሕዳር 225 ዓመተ ምሕረት ዘተኣታተውዎ እማመ ኣብ ሓደ ሕጋዊ ፅሑፍ ዘጠቃልል ኮይኑ በዚ መሰረት ጳጳሳዊ ሽማግለ ድሕሪ ዳግም ንካርዲናላት ጥራይ ዝተሓዝአ ከም ዘይከውን ዝእዝዝ እዩ። ዕለት 31 ሓምለ ኣብ ዓመታዊ ዝኽሪ ቅዱስ ኢግናትዮስ ዘሎዮላ ርእሰ ሊቃነ ጳጳሳት ልዑል መበል 14 ነቲ ሓድሽ መሰረታዊ ሕጊ ሃገረ ቫቲካን ከም ዝኸተሙን እዚ ሕጊ እዚ ከምቲ ኣብ መቕድሚ ተገሊጹ ዘሎ ሓድሽ ጠለባት ምሕደራን ኣብ ዝሓለፈ ዓመታት ዝተኣታተወ ሓያሎ ኣገደስ ለውጥታት ሕግን ነዚ ኣብ ግምት ዘእተወ እዩ። እዚ እቲ ሕጊ ነቲ ቅድሚ ሕጂ ካብ ዕለት 13 ግንቦት 223 ዓመተ ምሕረት ጀሚሩ ኣብ ግብሪ ዝፀንሐ መሰረታዊ ሕጊ ዝትክእ ብቐጥታ ድማ ኣብ ግብሪ ዝውዕል እዩ። ርእሰ ሊቃነ ጳጳሳት ልዑል መበል 14 ኣብ መጀመርያ ርእሰ ሊቃነ ጵጵስናኦም ዝዓወጅዎ ሓድሽ መሰረታዊ ሕጊ ነዚ መእረምታታት እዚ የረጋግፅን የጠቃልልን። እዚ ድማ ንሓጋግ ፈፃሚ ከምኡ እውን ፍርዳዊ ተግባራት ሃገረ ቫቲካን ዝምልከት እዩ። ብፍላይ ብዛዕባ ሓጋግ ተግባር ብዝምልከት ነቲ ዕለት 19 ሕዳር 2025 ዓመተ ምሕረት ብዘለዎም ናይ ተኸታሊ ቅዱስ ጴጥሮስ ፍሉይ ስልጣን ዘተኣታተውዎ መእረምታ ብዛዕባ ኣቦ መንበር ናይ ጳጳሳዊ ሽማግለ መንግስቲ ከተማ ቫቲካን ዝምልከት ኣብ ሓደ ሓጋግ ጽሑፍ የጣምር በቲ ኣጋጣሚ ርእሰ ሊቃነ ጳጳሳት ነቲ ቅድሚ ሕጂ ኣብ ሃገረ ቫቲካን ዝነበረ መሰረታዊ ሕጊ ካርዲናላት ጥራይ ኣቦ መንበር ጳጳሳዊ ሽማግለ ኮይኖም ከገልግሉ ዝእዝዝ ሕጊ ዓንቀጽ 8 ሕጡብ ጽሑፍ 1 ሰሪዞም እቲ ቤት ጽሕፈት እቲ ሕጂ ብእናቴ ራፋኤላ ፔትሪን ዝምራሕ ዘሎ ኣደ መንበር ቤት ምሕደራ ሃገረ ቫቲካን ኮይነን ዘገልግላ ዘለዋ ዝተዋህበን ስልጣን ሕጂ ኣብ ዓንቀጽ 8 ናይቲ ሓድሽ መሰረታዊ ሕጊ ጳጳሳዊ ሽማግለ ብካርዲናላትን ካልኦት ኣባላትን ዝቆመ ኮይኑ ንኣቦ መንበር እቲ ሽማግለ ሓዊሱ ብፍላይ ብላዕለዋይ ርእሰ ሊቃነ ጳጳሳት ንሓሙሽተ ዓመት ዝስየም እዩ እንክብል ሕጋዊ ምኽንያት ይህብ ፈጻሚ ስራሕ ብዝምልከት እቲ ሓድሽ ሕጊ ተራ ናይቲ ውድባዊ ኣቃውማኡ ኣብ ግቡእ ተልእኮ ሃገረ ቫቲካን ኣበርክቶ ዝገብርን ነቲ ብቐጥታ ተሓታቲ ዝኾነሉ ተካ ቅዱስ ጴጥሮስ ዘገልግልን እዩ ማዕረ ማዕሪኡ ድማ በብወገኖም ዘለዎም ሓላፍነት ኣቦ መንበርን ዋና ፀሓፍን ከምኡ እውን ናይ ምትሕብባር ዝምድናኦም ዝያዳ የነፅር ንፍርዳዊ ስራሕ ብዝምልከት ዓንቀፅ 22 ሕጡብ ጽሑፍ 1 እቲ ሕጊ ኣካላት ስርዓት ፍርዲ ዝቆፃፀር ሕጋዊ መሰረት ከም ዘቕውም ብንጹር ይገልጽ ሳላ እቲ ኣብ ዝሓለፈ ዓመታት ዝተኣታተወ ርኡይ ምምሕያሻት እቲ ሕጊ ንግቡእ ምምሕዳር ፍትሒ ምሉእ ብምሉእ ውሕስነት ይህብ በዚ ብጥንቃቐ እተወደበ ኣቀራርባ እቲ ሓድሽ መሰረታዊ ሕጊ ልክዕ ከምቲ ቅድሚኦም ዝነበሩ ኣርስተ ሊቃነ ጳጳሳት ከምቲ ኣብ መቅድም ተገሊጹ ዘሎ ንመንግስቲ ከተማ ቫቲካን ሕገ መንግስታዊ መንነቱ ዘረጋግፅ ስልጣኑን ካብኡ ዝምንጩ ሓላፍነታትን ምፍጻም ንፍሉይ ባሕርይን ርእሰ ምምሕዳርን ሕጋዊ ስርዓት ቫቲካን እንደገና ዘረጋግጽ ካልእ ሕግታት መንግስቲ መሰረትን መወከሲ ኮይኑ ይቕጽል ኣሎ እቲ መቅደም ንግቡእ ተልእኮ መንግስቲ ሃገረ ቫቲካን ኣበርክቶ ዝገብርን ኣብ ኣገልግሎት እቲ ብቐጥታ ተሓታቲ ንዝኾነሉ ተካ ቅዱስ ጴጥሮስ ዘሎን ተራ ኣመሓዳሪ እውን ደጊሙ ይገልጽ ከምቲ ናይ ዝሓለፈ መቅድም መደምደምታ ኣመሓደርቲ ኣካላትን ኩሎም እቶም ብሓላፍነታዊ ፅፍሕታትን ብሓቂና ቤተ ክርስትያናዊ መንፈስ ዝድረኹን ንመንግስቲ ርጉእ ኣገልግሎቶም ዘካይዱ ንኩሎም እቲ ብውዕል ላተራነንስ ዝተነፀረ ግዝኣት ትካላት መንግስቲ ሃገረ ቫቲካን ወይ ናይ ቅዱስቲ መንበር ግዳማዊ ግዝኣት ሃገረ ቫቲካን ህንፃታትን ከባቢታትን ዝምልከት ስልጣን ብምሃብ ብመሰረት ኣህጉራዊ ሕጊ ውልቃውን ተግባራውን ውሕስነትን ናፅነትን ኣብ ግብሪ ዝውዕለሉ ቦታ እዩ እዚ ትከታተሎ ዘለኹም ዜና ቫቲካን እዩ ርእሰ ሊቃነ ጳጳሳት ልንመበል 14 ኣብ ኩላይት ቤተ ክርስትያን ናይ ወርሒ ናሓሰ ናይ ጸሎት ሓሳብ ከም ዘቕረቡን እዚ ድማ ካቶሊካውያን ኣብ ከተማታት ስለ ዝካየድ ስብከተ ወንጌል ክጽልዩ ዝዕድም ኮይኑ ጎይታነቶም ኣብ መንጎ ጫውጫውን ታህዋኽን ትርጉም ዝደሊ ሚልዮናት ከሰኒዮም ዝምሕፀን እዩ ርእሰ ሊቃነ ጳጳሳት ልንመበል 14 ኣብ መላእ ዓለም ዝርከቡ ካቶሊካውያን ኣብዚ ወርሒ ናሓሰ 2026 ዓመ ማሕረት ኣብ ከተማታት ስለ ዝካየድ ስብከተ ወንጌል ክጽልዩን ኣብዚ ጸሎት እዚ ምስኦም ክጽምበሩ ኣብቲ ብናይ ርእሰ ሊቃነ ጳጳሳት ዓለም ለኸ መርባ ብጸሎት ኣብ ዝተዳለወ ምስ ርእሰ ሊቃነ ጳጳሳት ብሓባር ንጸሊ ብዝብል ኣርእስቲ ዕለት 31 ሓምለ ኣብ ዝፈነዎ ናይ ምስ ማዕርየት መልእኽቲ ይምሕፀኑ ርእሰ ሊቃነ ጳጳሳት ልዮን መበል 14 ኣብ ጸሎቶም ነቲ ብጎዳናታትን ቅርዓትን ከተማታት ዝሓልፍ ሕያዋይ ጓሳ ኣብ ነዋሕቲ ህንፃታት ትሑታት ከባ ባብታትን ካኣቱ ከምኡ እውን ነቶም ኣብ መንጎ ጫውጫውታን ህውከትን ትርጉም ዝደልዩ ብሚልዮናት ዝቁፀሩ ሰባት ከሰኒዮም ይሓቱ እቶም ኣብ ቺካጎ እተወልዱ ርእሰ ሊቃነ ጳጳሳት ከተማታት ናይ ናፅነትን ኣጋጣምታትን ከም ዝኾነ ኣፍልጦ ዘለዎም እውን እንተኾነ ስሞም ናይ ዘይፍለጥን ዝተገለሉን ቦታታት ክኾና ከም ዝኽእላ ይግንዘቡ በዚ ምክንያት እዚ ድማ ኣብ ከተማታት ዘሎ ሃዋህው ብወንጌል ንምስባኽ ፍርያ መመር ሬት ክኾኖ ከም ዘኽእለን ዘለዎም ተስፋ ይገልጹ ስለዚ ቅዱስ ኣቦና ምእመናን ተራን ፍቕራውን ምንቅስቓስ ክገብሩ ከምኡውን ከም ማሕበረሰብ ብሓባር ነዚ ክትግብሩን ከምኡውን ምስ ዘይምግዳስን ምግላልን ብህላወን ሕውነትን ክቃለሱ ይጽልዩ ኣብዚ እዋን እዚ ዳርጋ 45 ሚታዊ ህዝቢ ዓለም ኣብ ከተማታት ዝነብር ኮይኑ ጸብጻብ ስነ ህዝቢ ጽዑቕ ምትእኽኻብ ሰባት ይዓቢ ከም ዘሎ ዘነጽር ኮይኑ እዚ ድማ ንጥዕና ኣእምሮ ብዙሓት ሰባት ብፍላይ ድማ ማንቀሳያት ዝፀሉ ፅምዋ ሓዊሱ ማሕበራውን ማሕበረሰባውን ብድሆታት ፈጢሩ ይርከብ ዓለም ሓቆፍ ማርበብ ንናይ ርእሰ ሊቃነ ጳጳሳት ጸሎት ኣብ 844 ዓመተ ምሕረት ሃዋርያነት ጸሎት ብዝብል መፀውዒ ተመሰረተ ኮይኑ ኣብ ወርሒ ታሕሳስ 220 ዓመተ ምሕረት ርእሰ ሊቃነ ጳጳሳት ፍራንቸስኮ ነዚ ጳጳሳዊ ዕዮ ከም ጳጳሳዊ ማሕበር ኣፍልጦ ክወሃቦ ከም ዝገበሮን እዚ ጳጳሳዊ ማሕበር እዚ ድማ ኣብ ወርሒ ሓምለ 224 ዓመተ ምሕረት ዝመሓደረሉ ሕጊ ከም ዘፅደቐ ዜና ቫቲካን ኣዘኻኺሩ ኣብ ልዕሊ 92 ሃገራት ዝርከብን መዓልታዊ ተልእኾ እግዚኣብሔር ክፍፅሙ ዝደልዩ መንፈሳዊ ማሕበረሰባት ልዕሊ 22 ሚልዮን ሰባት ዝሓቁፉ ኮይኑ ኣብ ማእከል ተልእኾኡ እቲ ርእሰ ሊቃነ ጳጳሳት ወርሓዊ ናይ ጸሎት ሓሳብ ብምስፋሕን ኣባላቱ ኣብቲ ንደቂ ሰባት ዘጋጥሞም ተኣፋፊ ብድሆታትን ተልእኾ ቤተ ክርስትያንን ከተኩር ዝዕድም ምዃኑ የመላኽት። ርእሰ ሊቃነ ጳጳሳት ልዑል መበል 14 ኣብቲ ካብ ዕለት 30 ሓምለ ክሳዕ ዕለት 2 ነሓሰ ኣብ ከተማ ቹሉካናስ ዝካየድ ሃገራዊ መዓልቲ መንእሰያት ፔሩ 226 ዓመተ ምሕረት ዝሳተፉን ዘለዎም መንእሰያት ኣብ ዘመሓላለፍዎ ናይ ምስማዕ ርእየት መልእኽቲ ሎሚ ብዙሓት ሰባት እቲ ንክርስቶስ ዘፍቅር መንእሰይ ከቕርቦ ዝኽእል ሓጎስን ተላባዕን ምስክርነት ከም ዘድልዮም ኣጽኒዖም የዘኻኽሩ ኣብቶም ዝሳቀዩ ዘሎ ብዙሓት ልብታት ተስፋ ንምቡራህ መጋባርያ ኣምላኽ ክትከውን ኣይትፍራሕ ብዝብላ ቃላት ርእሰ ሊቃነ ጳጳሳት ልዑል መበል 14 ንተሳተፍቲ ናይቲ ካብ ዕለት 30 ሓምለ ክሳዕ ዕለት 2 ነሓሰ ኣብ ዞባ ፒዩራ ከተማ ቹሉካናስ ኣብ ዝካየድ ሃገራዊ መዓልቲ መንእሰያት ፔሩ 226 ዓመተ ምሕረት ዘመሓላለፍዎ ናይ ምስማዕ ርእየት መልእኽቲ ከም ዘበገሱ ዝሓበር ዜና ቫቲካን ኣስዒቡ እቲ ሃገራዊ መዓልቲ መንእሰያት ፔሩ ንተሳተፍቲ ምስ ኢየሱስ ክርስቶስ ዘለዎም ውልቃዊ ርክብ ንምሕያልን ብሓድነትን ሲኖዳውነትን ተልእኾ ወንጌልን ዝተጠርነፈት ቤተ ክርስትያን ንምትብባዕ ዝዓለመ ምዃኑ የመላኽት። ቅዱስ ኣቦና ኣብቲ ዘመሓላለፎ ናይ ምስማዕ ርእየት መልእኽቲ ነቶም ካብ መላእ ፔሩ ዝመፁ ልዕሊ 4,000 ተሳተፍቲ መንእሰያት ጳጳሳትን ካሕናትን ከምኡውን ኣባላት ሰቡፊ ህወትን ኣብ ዝሓለፈ ኣዋርሕ ነቲ መደብ ብዓብዪ ሓላፍነትን ፍቕርን ንዘዳለዉ ኣመስጊኖም ንዚ ተበግሶ እዚ ንህወት ቤተ ክርስትያን ዘሕድስን ዘሕይልን እዩ እንክብሉ ገሊፆም ንዚ ተበግሶ ምላሽ ዝሃብኩም ብልቢ ኣመስግነኩም ከም ዝበሉ ዜና ቫቲካን ኣፍሊጡ። ርእሰ ሊቃነ ጳጳሳት ልዑል መበል 14 ብዛዕባ እዚ ብኤጲስቆጶሳዊ ሽማግለ ጉዳይ መንእሰያትን ዓለማውያን ምእመናንን ምስ ሃገረ ስብከት ቹሉካናስ ብምትሕብባር ዝተዳለወ ሃገራዊ ቀና መንእሰያት ካቶሊካውያን ፔሩ ተባዕ ኮነ ክርስቶስ ህያው እዩ ዝብል መራሕ ቃል ዘለዎ ምዃኑ ብምዝካር መንእሰያት ብክርስቶስ ሓቢርካ ምንባር ከም ዝከኣል ክምስክሩ ኣተባቢዖም ርግፀናነት ህያው ህላዊ ጎይታ ኣብ ማእከልና እቲ ተባዕ ክንከውን ዝላበወና ውሽጣዊ ሓልሓልታ እዩ ከም ዝበሉ ዝሓበር ዜና ቫቲካን ኣስዒቡ እቶም መንእሰያት ኪኖ ምሾት ውልቃውነት ክስጉሙ ኣካል ማሕበረሰብ ኣሕዋትን ኣሓትን ኣብ እምነት ክኾኑ ሓቀና ማእስር ዕርክነት ክፈጥሩን ብክርስቶስ ሓቢርካ ምንባር ዝከኣል ምዃኑ ክምስክሩን ድማ ከም ዘተባብዑ ኣፍሊጡ። ርእሰ ሊቃነ ጳጳሳት ልዮን መበል 14 ነቶም መንእሰያት ኣብ ዘን መዓልታት እዚኣተን ጎይታ ከም ብረሎም ዝደሊ ህያባት ክቕበሉ ልቦም ክኸፍቱ ዓዲሞም ኣብቶም ዝሳቀዩ ዘለዉ ማዕለያት ዘይብሉ ብዙሓት ልብታት ተስፋ ንምብራህ መጋበርያ ኣምላኽ ክትኮኑ ኣይትፍርሑ ቢሎም ተመክሮ ናይ ትምትእኽኻብ ንውልቆም ከይዕቅብዎ ድማ ተሓሳሲቦም ኣብ ናይ ኢድ ቴሌፎንኩም ኣብ ዘሎ ስእልታት ወይ ኣብ ማሕበራዊ መራኸብታት ኣብ እተካፍልዎ ናይ ምስማዐ ርእየት ምስልታት ኮይኑ ክተርፍ ኣይትፍቀዱ። ኣብ ክንድኡስ ሎሚ ብዙሓት ሰባት እቲ ንክርስቶስ ዘፍቅር መንእሰይ ከቕርቦ ዝኽእል ሓጎስን ተላባዕን ምስክርነት ከም ዘድልዮም ብምግላጽ ብመስካሪ ህይወት ኣቢሎም ከካፍልዎ ድማ ከም ዘተባብዑ ዜና ቫቲካን ኣፍሊጡ። ቅዱስ ኣቦና ሃዋርያዊ ቡራኬ ቅድሚ ምቕራቦም ኣብ ሃገራዊ መዓልቲ መንእሰያት ፔሩ ዝተሳተፉ ኩሎም ንኣማላድነት ወንጌላዊት እኖና ቅድስቲ ድንግል ማርያም ኣወኪፎም ኣብዛ ፍቅርቲ ምድሪ ፔሩ ጨውን ብርሃንን ክርስቶስ ምእንቲ ክትኮኑ ተማልደልኩም እግዚኣብሄር ይባርኽኩም እንክብሉ ዘመሓላለፍዎ ናይ ምስማዕ ርእየት መልእኽቲ ከም ዝዛዘሙ ዜና ቫቲካን ኣፍሊጡ።
1: እዚ ዜና ቫቲካን እዩ። ኣብ ካዛና ይትርከብ ቅዱስ ስዝራ ቤት ቤተ ክርስትያን ቆሙ ዝኾኑ ኣባ ገብርኤል ሮማኔሊ ሕፅረት ነዳድን መጓዓዝያን መሰረታዊ ቀረብን እናገደደ ብምኻዱ ኣብቲ ዞባ ዘሎ ሰብኣዊ ቅልውላብ ካብ ኣሰቃቂ ንላዕሊ ከም ዝኾነ ብምግላጽ ህፁፅ ኣህጉራዊ ሓገዝ ጸዊዖም። ክቡር ኣባ ገብርኤል ሮማኔሊ እቲ ኣብ ቃዛ ዘሎ ኩነታት ኣሰቃቂ ዝብል ቃል ጥራይ ክገልጾ ካብ ዝኽእል ንላዕሊ እናገደደ ይኸይድ ከም ዘሎ ብምጥንቃቕ ህፁፅ ሰብኣዊ ሓገዝ ንኽግበር ጻውዒቶም ኣሐዲሶም ኣለዉ። እቶም ተወላድ ኣርጀንቲና ዝኾኑ ካህን ብማሕበራዊ መራኸቢታት ትቕምስናን ንኢጣልያዊ ትካል ዜና ካቶሊክን ኣብ ዘመሓላለፍዎ ናይ ቪድዮ መልእኽቲ ሰባት እቲ ኩነታት ኣሰቃቂ እዩ ክብሉ ከለዉ እመኑኒ ብሓቂ ኣሰቃቂ እዩ ብዝበለጸ ክግለጽ እንተኾይኑ ድማ ካብኡ ዝሓየለ ቃል የድልዮ ኢሎም። ክቡር ኣባ ገብርኤል ሮማኔሊ ሓጺር ርሕቀት ምጉዓዝ እኳ እናጸገመ ዝኸደሉ ዘሎ ዕለታዊ ቃልሲ ይገልጹ። ዝበዝሓ መካይን ትቑምስና ብሰንኪ ሕጽረት መለዋወጥ ኣቑሑት ደው ኢለን እየን። ሓንቲ ማኪና ንምንቅስቓስ ካብ ካልእ ማኪና ባትሪ ክንወስድ ንግደድ ኣለና ክብሉ የረድኡ። እታ ካህና ዝጥቀሙላ ዘለዉ እንኮ ትሰርሕ ዘላ ማኪና እኳ ብሰንኪ ብከላ ዘይቲ ሞቶርን ምዕጻው መተሓላለፊ ነዳድን ክትበላሾ ተቓሪባ ኣላ። ነዳዲ ኣዝዩ ውሑድን ክቡርን ምዃኑ ዝገለጸ ኣባ ገብርኤል ሓደ ሊትሮ ነዳዲ ኣስታት 13 ዶላር ኣሜሪካ ይሽየጥ ከም ዘሎ ሓቢሮም። ብሰንኪ እዚ ድማ ብዙሓት ሰባት ካብ ዝተመስርሐ ፕላስቲክን ናይሎንን ዝተሰርሐ ብልሓታዊ ነዳዲ ክጥቀሙ ይግደዱ ኣለዉ። እቲ መስርሕ ብልክዕ ከመይ ከም ዝኾነ ኣይፈልጥን እየ፣ ግናኸ ብዙሓት ሰባት ካብ ዝተመስርሐ ፕላስቲክ ነዳዲ የፍርዩ ከም ዘለዉ ይነግሩኒ ኣለዉ። እቲ ጸገም ግን እዚ ነዳዲ እዚ ኣዝዩ ትሑት ጽርየት ዘለዎ ስለ ዝኾነ ንመካይንን ጀነሬተራትን ዓብዪ ዕንወት የስዕብ ኣሎ ክብሉ ገሊጾም። እቲ ቕልውላው ኣብ ከቢድ ደረጃ ብምብጽሑ ኣባ ገብርኤል ናይቲ ቤተ ክርስትያን መካይን ብኣዱግ ብዝሰሓባ ዓረብያታት ንምትካእ እኳ እንተሓሰቡ እቲ ኣመራጽ እውን እንተኾነ ሕጂ ካብ ዓቕሞም ንላዕሊ ኮይኑ ኣሎ። ኣብዚ ሕጂ እዋን ዋጋ ሓደ ኣድጊ ኣስታት 50,000 ሸከል ማለት ካብ 16,000 ክሳብ 17,000 ዶላር ከም ዝሓትት ነጊሮምኒ። ቅድሚ እቲ ኩናት ግን ዋጋ ሓደ ኣድጊ ካብ 1,000 ክሳብ 2,000 ሸከል ጥራይ እዩ ነይሩ ክብሉ ገሊጾም። እቶም ካህን መጓዓዝያ ንመዓልታዊ ህይወት ኣዝዩ ኣገዳሲ ምዃኑ ብምእማን ሰባት ናብ ሆስፒታላትን ቤት ትምህርትን ቦታት ኣጥዕዮን ንኽበጽሑ ከምኡ እውን ንሕሙማት ከብጽሑን ሰብኣዊ ሓገዛት ንከከፋፍሉን ዝኽእል ምዃኑ ኣረዲኦም። ኣብ እዋን እቲ ግጭት ቁጽሪ ዘይብሎም ጐደናታት ከም ዝዓነዉ ብምሕባር ቃዛ ኵሉ ነገር ብእግሪ ክስራሕ ዝኽእል ኣዝያ ንእሽቶ ቦታ ኣይኮነትን ክብሉ ገሊጾም። ካብቶም ሒደት ዘተባብዑ ምዕባሌታት መንግስቲ እስራኤል ምስ ቦርድ ሰላም ተኣሳሲሩ ኣህጉራዊ ሓይሊ ናብ ዞባ ራፋሕ ንኽኣቱ ናይ መጀመርታ ፍቓድ ከም ዝሃበ ዝሕብሩ ጸብጻባት ከም ዘለዉ ኣባ ሮማኔሊ ይሕብሩ። እዚ እንተወሓደ ናይ መጀመርታ ስጉምቲ ምዀነ እውን ይብሉ። እንተኾነ ግን እቲ ዝዓበየ ዘድሊ ነገር ንሲቪላዊ ህዝቢ ቃዛ ምሕጋዝ ምዃኑ የረጋግጹ። ህዝቢ ብዘይ ዝኾነ ነገር እዩ ዝነብር ዘሎ። ዳግሚ ህንጸት ብርግጽ ኣገዳሲ እዩ። እንተኾነ ግን ኩሎም እቶም መሰረታዊ ንመዓልታዊ ህይወት ዘድልዩ ነገራት እውን ብማዕሪ ኣገደስትዮም ክብሉ ገሊጾም። መደብ መንእሰያ

0: ሰላም ወሰናይ እዚ ሬድዮ ቫቲካን ኣብ መደብ መንእስያትኩም ዘለኹም ብክርስቶስ ኣሕዋትን ሓትን ምሳኹም ዘለኹ ሓወኹም ናሃም ጳውሎስ እየ። ዝሓለፈ ሰሙን ንሰለስተ ክፋላት ዝኸይድ ኣብ መንጎ ዓለማት ዝብል ኣርእስቲ ብቐዳማይ ክፋል ብዛዕባ ንእምነትና ዝምልከት ከመይ ጌርና ንዝወረስናዮ ናይ ጢሞቴዎስ ኣብነትና ምፃና ከመይ ጌርና ከዓ ንነብሮ ከመይ ጌርና ነተሓላልፎ ናብቲ ዝመፅእ ወለዶ ንሕድፎ ዝብል ሓሳባት ርኢና ነርና። ንዶም ማዓንቲ ከዓ ካብዚ ኣርእስቲ ካብቲ ብዓብዩ ዘሎ ኣርእስቲ ከይወፃና ከለና ኣብቲ ብቐጥታ ንገብሮ ኣብ ናይ ኦንላይን ፕላትፎርም ኣብ ናይ ሶሻል ሚድያ ዝምልከትከ ከመይ ጌርና ኢና ንገዛ ርእስና መሰኻኽር ክርስቶስ ኮይና ንክንርከብ ክንገብሮ ዘለና ነገራት ክንርኢ ኢና። ኣብ ሞባይላትና፣ ኣብ ስክሪናትና፣ ኣብ ቲክቶክ ኮነ ኢንስታግራም፣ ብዋትሳፕ፣ ዩቲዩብ ዝተፈላለየ ነገራት ክንርኢ ንርከብ ኢና፣ ክንርኢ ንውዕል ኢና። ኣብ ቤተክርስትያን እውን ብፅቡቅ መንገዲ ኣትዩ ህዝቢ ክግልገለሉ ንርኢ ኢና። ብዝያዳ ብዝበለፀ ከዓ ነፍሲ ወከፍና ኣብቲ ግላዊ ሂወትና ኣብቲ በይንና ኣብ ንኾነሉ እውን ብሃናፂ ዝኾነ መንገዲ ከመይ ጌርና ክንጥቀመሉ ንኽእል ኣብቲ ናይ ኦንላይን ፕላትፎርም ኣብቲ ዝኽብሎ ፀናሕኩ ናይ ሶሻል ሚድያ ካቶሊካዊ ኮይንካስ ከመይ ኢልካ ትነብር፣ ከም ሓደ ክርስትያን ብምልኣት ከመይ ኢልካ ትነብር ንዝብል ሓሳብ ኢና ኣሎ ማዓንቲ ክንሪኢ ክሳብ መወዳእታ ክትከታተሉ ብፍቅሪ ኣምላኽ ቀድመኩም። እምበኣር መበገስ ኮነና ኣብ መልእኽቲ ጳውሎስ ናብ ሰብ ሮሜ ምዕራፍ 12 ፍቕዲ 2 እቲ ሰናይን ባህ ዘብልን ፍፁምን ዝኾነ ፍቓድ ኣምላኽ እንታይ ምዃኑ ምእንቲ መርሚርኩም ክትፈልጡ ኣእምሮኹም ብምሕዳስ ዝተለወጡ እምበር ነዚ ዓለም እዚኣ ኣይትምሰልዋ ይበና። ነዚ ቓድ እዚ ክሓስብ ከለኹ እዚ ኣብዚ ግዜና ዘሎ ብፍላይ ሶሻል ሚድያ ከመይ ሰርሑን ነተኣሳስሮ ኸልና እዚ ናይ ኣልጎሪዝም ዝበሃል ብደቂቕ ብመሃንድሳት ዝተሰርሐ ኩሉ እትስኻ ትሪኦ እትስኻ ላይክ ዝትህቦ እቲ ብቐፃሊ ትርእዮ ከም ፊድስ ኮይኑ ብቐፃሊ ብቕልጡፍ መንገዲ ንእምሮና መልክዕ ከትሕዞ ዋየር ክገብሮ ይርከብ እዩ። ስለዚ ድማ የቅዱስ ጳውሎስ ነቲ ንዓለም ኣይትምሰልዋ ዝብሎ ዘሎ ከይተረዳእና ኾነ ተረዲኡና ነቲ ቐፃሊ ኣብ ሞባይላትና ንሪኦ ንእምሮና ሓደ ቅርፂ የትሕዞ ንመንነትና እውን ሓድሽ ዝኾነ ኣካይዳ ቅድሚ ሕጂ ዘይደመናዮ ኣካይዳ ልማዳት ንኸነጥር እውን ይሕግዘና ወይ ድማ ብፅቡቅ ክኸውን ክእል ብጎዳእ ዝኾነ መልክዑን ክሃሴና ይርከብ እዩ። ስለዚ ከይተረዳእና ንውሕጦ እዩ። ኣብ መዝገባ ሃይማኖት ብዛዕባ እቲ ኣብ ማሕበራዊ መራኸቢታት ንረኽቦ ሓቅታት ኮነ ኣብ ዝተፈላለየ ባይታ እውን ንረኽቦ ሓቅታት ብዛዕባ ከምዚ ተዛሪቡሎ ሓቂ ናይ ምፍላጥን ኣብኣ ናይ ምስታፍን መሰል ዘይተደረተን ዘይተገደበን ኣይኮነን። ነስተውዕል መሊስና ፍቅራ ንኣሕዋት ቀፂሉ ከዓ እንታይ ይብል ነፍሲ ወከፍ ሰብ ንህይወቱ ምስ ናይ ወንጌል ሕጊ ሕውነታዊ ፍቅርን ከሰማምዓ ይግባእ። እዚ ድማ ኣብ ገለ ጭቡጥን ግሁድን ኩነታት ንዝተወከሰና ሰብ ነቲ ሓቂ ክንገልፀሉ ዘድሊ ወይ ዘየድሊ ምዃኑ ክንክምክሞ ዝሓተልና እዩ እናበለ ኣብ ቁፅሪ 2488 ይነግርና። እዚ እንታይ እዩ ዘረዳእና ዘሎ ክንመም ከም ዘለና መኣስ ብኸመይ ኣበይ ንዝብል ሕቶታት ይምልሰልና። ቀፂሉ እውን ኣብ ቁፅሪ 2494 ምስ ንውከስ ናይ ማሕበራዊ መራኸቢታት መጋበሪ ማለት ብፍላይ ድማ መራኸቢ ብዙሓን ተጠቀምቲ ነቲ ዝበሃልን ዝርእዎን ከይመመዩ ምስ ዝጥቀሙን ልሙስ መንፈስ ተቐባልነት ጥራይ ከሕድርሎም ዝኽእል እዩ። ከይመመና ክንርኢን ከለና ልሙሳት ኢና ንኸውን፣ ብመንፈስ ልሙሳት ንኸውን፣ ዝጠቅምን ዘይጠቅምን ከዓ ክንቅበል ንውዕል ማለት እዩ። ንመራኸቢ ብዙሓን ዝጥቀሙሉ ሰባት ኣብ ኣቀራርቦኦምን ኣተሓሕዞኦምን ስሩዕን ምጡንን ኣገባብ ክኽተሉ ይግብኦም። ምናልባት ነቶም ነዚኣ ንሰምዕ ዘለና ውልቀ ሰባት እውን ኣብ ማሕበራዊ መራኸቢታት ነጥፍ እንተደኣ ኮይና ስሩዕ ክኸውን ኣለዎ፣ ኣኽብሮት ዘለዎ ክኸውን ኣለዎ፣ ምጡን ክኸውን ኣለዎ፣ ንእምነትካ ዝምጥን፣ ንእምነትካ ዝውክል፣ ንኣምላኽ ክብሪ ዝህብ፣ ዘየዋረድ፣ ሻራ ዘይብሉ፣ መፍለላይ ዘይብሉ፣ ሓቂ ዝኾነ ርዝነት ዘለዎ ክኸውን ኣለዎ ትሕዝቶታትና። ቀፂሉ እውን ሓፈሻዊ ንዝኾነ ፅልዋታት ብቐሊሉ ንምቅዋም ንቑሕን ቁኑዕን ዝኾነ ሕልናን ኣተናን መሓዝ ከልዮም እዩ። ንመን እዚኦም ነቶም ኣብ ሶሻል ሚድያ ነጢፎም ብዙሕ ፅልዋታትን ዝገብሩ ውልቀ ሰባት ከምኡውን ከም ማሕበራት ውን ክኸውን ይኽእል እዩ። ጥንቁቕ ዝኾነ ኣካይዳ ክህልወና፣ ንቑሕ ዝኾነ ኣካይዳ ነቲ ሕብረተሰብ ነቲ ምእመን ንቕድሚት ገፁ ዝወስድ ዘሳግር ሃናፂ ክኸውን ክኽእል ኣለዎ። እዚ እምበኣር እንታይ እዩ ዘረድኣና እቲ ብዛዕባ ሞራላዊ ሂወት ክንዛርብ ከለና እቲ ኣብ ደገ ንገብሮ ጥራይ ዘይኮነ ወላት ኣብ ማሕበራዊ መራኸቢታት ፖስት ንገብሮ ኣብኡ ነካፍሎ ሼር ንገብሮ ላይክ ንህቦ እዚ ነቲ ናትካ ልብኻ ኣበይ ከም ዘሎ ሃቐናኻ ሞራላዊ ኣካይዳኻውን ዘንፀባርቕ እዩ። ስለዚ ኣብ ሓቂ ዝተመስረተ ኣብ ፍቕሪ ዝተመስረተ ኣብ ምጥንና ዝተመስረተ ጥራይ እዩ ናብ ቤተክርስትያን ክኣቱ ዘለዎ ንቤተ ክርስትያን ክውክልን ካብ ቤተ ክርስትያን ንደገውን ክውሕዝ ዘለዎ ፍቅራን ኣሕዋት ቅዱስ ኣቦና ዮሃንስ ጳውሎስ ዳግማዊ ንማሕበራዊ መራኸቢ ናይ ግዜና ኣርዮስ ፓጎስ እናበለ ጠቂስዎ ኣሎ። እዚ ኣርዮስ ፓጎስ ኣብ ኣቴንስ መጀመርያ ቅዱስ ጳውሎስ ነቲ ናይቲ ግዜኡ ዝነበሩ ፍላስፋታት ዘይኣምኑ ብዛዕባ ወንጌል ዝመሃረሉ ቦታ እዩ ነይሩ። ማሕበራዊ መራኸቢ ድማ ሎሚ ከምኡ ኮይኑ ኣሎ። ከም ንፈልጦ ማሕበራዊ መራኸቢታት ዳርጋ እናስዋ ዝኾነሉ ግዜያት ብዙሕ እዩ ክንብል ንኽእል ኢና። ዓይናይ ተሓተላ ዓይናይ ትፅሩይ ክትፈልየሉ ዘይትኽእል ክትፈልዮ ትሽገረሉ ግዜ እዩ። ብዙሓት መንእሰያት እውን ኣልሚስና ዘሎ ነገር እዩ። ስለዚ ክንጥንቀቐሉ ክንክእል ኣለና። ኣብዚ ነጥቢ ኣብነት ዝኾኑና ብዙሓት እዮም። ንሎም ዓንቲ ግን ካርሎስ ኣኩቲስ ቅዱስ ካርሎስ ኣኩቲስ መንእሰይ እዚ መንእሰይ እዚ ኣብነት ናይ ኩላትና እዩ። ናይ ኮምፒተር ፕሮግራሚንግ ክኢላ እዩ ነይሩ። ኣብ ንእስነቱ ግን ናብ ጎይታ ናብ ቤት ኣቦ ዝዓረፈ እዩ። እንታይ ይብል ነይሩ? ኩሎም ደቂ ሰባት ኦሪጂናል ኮይኖም እዮም ተወሊዶም። እንተኾነ ግን ክመቱ ከሎ ፎቶኮፒ ኮይኖም እዮም ዝሞቱ። እዚ እንታይ ማለት እዩ? ንህወቶም ነቲ ውህበታት ዝተዋህቦም ብዝግባእ ኣይነብርዎን። ንካልኦት እናመሰሉ ንካልኦት እናደገሙ ክነብሩ ይርከቡ። ህወቶም ኣብ ማሕበራዊ መራኸቢታት ጥራይ ክደልዩ ኣይፍትኑ። መንነቶም ኣብ ማሕበራዊ መራኸቢታት ጥራይ ክረኽቡ ኣይፍትኑ። ምሕልፎ እቲ መንፈሳውነቶም ግዜኦም ሓይሎም ኣብ ቅዱስ ቁርባን ዘለዎ መንፈሳውነት እዩ ክኸውን ዝግባእ እናበለ እቲ ቅዱስ ቁርባን እውን ዓሚቕ ዝኾነ ርክብ መንፈሳውነት ንክህልወና የተባብዓና። እምበኣር ኣብ መደምደምታ በዘን ሰለስተ ሕቶታት ነፍሲ ወከፍና ንገዛ ርእስና ክንሓተን ዘለና ነዚአን ጠቂሰ ክውድአ። ቀዳማይ እቲ ኣብ ማሕበራዊ መራኸቢታት ዘሎ ምንቅስቓሳትካ ምንቅስቓሳት ኪ ንእምሮኹ ዝሕድስ ከምቲ ቅዱስ ጳውሎስ ኢልዎ ዘሎ ንእምሮና ዝሕድስ ድዩ ወይስ ንዓለም ንክንመስል እዩ ዝገብረና? ናብ ሕርቃን ናብ ዘይጠቅም ቫኒቲ ዝኾነ ነገራት ንክንኣቱ ናብ ፍርሒ ናብ ጭንቀት ዘእቱ ክንርኢና ንውዕል ከምኡውን ኣብኡ ንፅምበር። ካልኣይ ፖስት ክንገብር ከለና ሓደ ነገር ከንካፍል ከለና ኮመንት ክንፅሕፍ ከለና ብሓቂ ብፍቕሪ ተበጊስና ድና ንገብሮ ምቲ ኣብነት ዝገበ ሃይማኖት ክንሪኦ ፅናሕና ኣብ ሓቂ ተመርኪስና ድና ንገብሮ ዘለና። ሳልሳይ ከም ቅዱስ ካርሎስ ኣኩቲስ ንማሕበራዊ መራኸቢ ከም ኣርዮስ ፓጎስ ዲኻ ትጥቀመሉ ዘለኻ ቦታ ምስክርነት ዲኻ ጌርካዮ ዘለኻ። ፍቁራን ኣሕዋት ነዘን ሰለስተ ነጥቢ ተገዲስና ንስተንትነለን ንሕሰበለን ንካልኦት ውን ነዚ ትሕዝቶ እዚ ንክሰምዑ ንክባርክሉ ውን ነካፍሎ። ዝመፅእ ሰሙን ሳልሳይ ክፋል ሒዘልኩም ክሳብ ዝመፅእ ሰሰናይ ኣምላኽ ባርኩ።
1: ክቡራትን ክቡራን ሰማዕትና ስለመከታተልኩም ነመስግን። መደባትና ብጀካ ብሬድዮ ብፌስቡክን ብመርበብ ሓበሬታ ቫቲካን ኒውስ ክፍል ኤርትራ ኣቢልኩም ክትከታተሉ ከምትኽእሉን ከምኡ እውን ናይ ኢሜይል ኣድራሻና tigrino@spc.va ምዃኑ ንሕብር። ርእይቶኹም ኣይፈለየና ንብል ናይ ሎሚ መደብ ፈነወና ኣብዚ ይዛዘም። ኣብ ናይ ፅባሕ መደብ ፈነወ ክሳብ ንራኸብ ብድሓነ ሰላም ፅንሑ። يتبارك يسوس كريستوس لاوليتور يسوس كريستوس